0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የጳጉሜ 1 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። የዛሬው የኤንዌይ መሰናዶ በኢትዮጵያ ሰላም ለምን እውን መሆን አልቻለም በማለት ያጠይቃል። ውይይቱን የመራችው ሸዋዬ ለገሰነች ከዓለም ዜና ለጥቆ ይቀርባል። ዮሐንስ ገብረ እግዚአብሔር የዓለም ዜና ለማቅረብ ዝግጁ ነው። እኔ እሸት የበቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስ ቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለ ዘገባዎች በዋትስአፕ በቴሌግራም እና በዩቲዩብም መከታተል ይቻላል። የቀዳሚው የዓለም ዜና ነው። ዮሐንስ ገብረ እግዚአብሔር።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያ ዋና ዋናዎቹም በየመን መንግስት ኃይሎችና በኢራን ይደገፋሉ የሚባሉት የሁቲ ደፈጣ ተዋጊዎች መካከል ትላንት አገር ሽቶ እስከ ዛሬ በተካሄደው ውጊያ ከሁለቱም ወገን ከ140 በላይ ወታደሮች መገደላቸው ተሰማ። ቁጥራቸው በውል ያልታወቀ ሰላማዊ ሰዎችም ተገድሏል። በምስራቅ ጀርመን በመትገኘው የዛክሰን አንሃልት ግዛት የአክባቢ ምርጫ እየተካሄደ ነው። የግዛቲቱ ምክር ቤት አባላት በሚመረጥበት ምርጫ እስካሁን ድምጽ የሰጡ መራጮች ቁጥር ከአምስት ዓመታት በፊት ከነበረው ከፍተኛ ብልጫ ያለው እንደሆነ የጀርመን ዜና አገልግሎት ዴፒኤ ዘግቧል። በኔፓልና በቻይናዋ ቲቤት ድንበር በደረሰው የቅጽበታዊ ጎርፍ አደጋ የሞቱ ሰዎች ቁጥር ከ1400 ገደማ መድረሱን የሀገሪቱ ባለሥልጣናት አስታወቁም። ደብዛቸው ያልታወቀ በሺዎች የሚቆጠሩ ሰዎች በመኖራቸው ደግሞ የሟቾች ቁጥር ከዚህ ሊያሻቅብ እንደሚችል ተገምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም መልእክተኞች ዛሬ ኪየቭ ገብቷል። የልዑካን ቡድኑ ወደ ኪየቭ ያቀኑት ትላንት ከሩሲያው ፕሬዚደንት ቭላድሚር ፑቲን ጋር ከተነጋገሩ በኋላ ነው። ይህ በእንዲህ እንዳለ ሩሲያ በጥቁር ባህር ትቀዝፍ የነበረች አንዲት የዩክሬን ዕቃ ጫኝ መርከብ መምታቷን አስታውቃለች። ዜና በዝርዝር። በየመን መንግስት ኃይሎችና በኢራን ይደገፋሉ የሚባሉ የሁቲ ደፈጣ ተዋጊዎች መካከል ትላንት አገር ሽቶ እስከ ዛሬ በተካሄደው ውጊያ ከሁለቱም ወገን ከ140 በላይ ወታደሮች መገደላቸውን ተሰማም። ቁጥራቸው በውል ያልታወቀ ሰላማዊ ሰዎችም ተገድለዋል ነው የተባለው። ትላንት ከሰዓት በኋላ በደቡብ ምዕራብ የሀገሪቱ ክፍል የሁቲ አማጽያን የባብ አልመንደብን ለመቆጣጠር የሚያስችላቸውን ስልታዊ ቦታዎች መቆጣጠራቸውን ታውቋል። የሁቴ አማጽያን ግስጋሴን ለመግዳት ሳውዲ አረቢያ የየመን መንግሥት ወታደሮችን በመደገፍ በሁቴዎች ላይ ከባድ የተባለለት የአየር ድብደባ ማካሄዷን መረጃዎች ያመለክታሉ። እስከ ዛሬ በዘለቀው ውጊያ ከመንግሥት ወታደሮች 84 ከሁቴ አማጽያን ደግሞ 57 ወታደሮች መገደላቸውን የሁለቱም ወገኖች የሚመለከታቸው ባለሥልጣናት እንዳረጋገጡለት የፈረንሳይ ዜና አገልግሎት ዘግቧል። በምስራቅ ጀርመን በመትገኘው የዛክሰን አንሃልት ግዛት የአክባቢ ምርጫ እየተካሄደ ነው። የግዛቲቱ ምክር ቤት አባላት በሚመረጡበት ምርጫ እስካሁን ድምጽ የሰጡ መራጮች ቁጥር ከአምስት ዓመታት በፊት ከነበረው ከፍተኛ ብልጫ ያለው እንደሆነ የጀርመን ዜና አገልግሎት ዴፒኤ ዘግቧል። እድሜያቸው ከ18 ዓመት በላይ የሆነው 1.7 ሚሊዮን ገደማ ዜጎች በምርጫው ድምጽ ይሰጣሉ። ምርጫው በመላው ጀርመንና ሌሎች የዓለም ክፍሎች በአይነ ቁራኛ የሚከታተሉት ነው። የቅድመ ምርጫ ትንቢያዎች እንዳመለከቱት የቀኝ ጽንፈኛ የሚባለው አማራጭ ለጀርመን ወይም በጀርመንኛ ምህጻሩ AfD ከ40 በመቶ በላይ ድምፅ ያገኛል ተብሎ ተሰግቷል። ይህ ከሁለተኛው የዓለም ጦርነት ወዲህ ፓርቲው እንደዚህ አይነት ከፍተኛ ድምፅ ሲያገኝ የመጀመሪያው ነው ተብሏል። በቅድመ ምርጫ ትንቢያው መሠረት የምራሄ መንግሥት ፍሬደሪሽ ሜርስ ክርስቲያን ዲሞክራቲክ ፓርቲ CDU 23 በመቶ አካባቢ የመራጮች ድምፅ እንደሚያገኝ ይጠበቃል። የምርጫው ውጤት ዛሬ ማምሻውን ይፋ ይደረጋል። እንደተጠበቀው AfD የሚያሸንፍ ከሆነና አጣማሪ ፓርቲ አግኝቶ የአካባቢው አስተዳደር ከተረከበም በኦላፍ ሾልስ ፓርቲ ላይ ከፍተኛ ጫና ሊያደርስ እንደሚችል የፖለቲካ ተንታኞች ይናገራሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም መልእክተኛ ዛሬ ኪየቭ ገብቷል። የሉካን ቡድኑ ወደ ዩክሬን ያቀኑት ትላንት ከሩሲያ ፕሬዝዳንት ቭላድሚር ፑቲን ከተነጋገሩ በኋላ ነው። ይህ በእንዲህ እንዳለ ሩሲያ በጥቁር ባህር ትቀዝፍ የነበረች አንዲት የዩክሬን ዕቃ ጫኝ መርከብ መምታቷን አስታውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በቴሌግራም ገጻቸው ዛሬ ባሰራጩት መግለጫ መንግስታቸው ከልኡካን ቡድኑ ጋር ገንቢ ያሉት ውይይት ለማካሄድ ዝግጁ ነው ብለዋል። ጦርነቱ እንዲያበቃ ፍላጎት አለን ያሉት ዘለንስኪ በውይይቱ የአውሮፓ የደህንነት አማካሪ እንዲሳተፉ ፍላጎታቸው መሆኑንም አክለዋል። የፕሬዝዳንት ፑቲን የውጭ ፖሊሲ አማካሪ ዩሪ ኩሽየካቭ ውይይቱ ገንቢ እውነተኛና ጠቃሚ ሲሉ ቢገልጹትም ዝርዝር ውጤቱን ግን ከመናገር ተቆጥቧል። ይህ በእንዲህ እንዳለ ሩሲያ ለውይይቱ ስኬት የ72 ሰዓታት የተናጠለ የተኩስ አቁም ስምምነት አውጃ የነበረ ቢሆንም በዛሬው ዕለት በጥቁር ባህር ትቀዝፍ የነበረች አንዲት ዕቃ ጫኝ የዩክሬን መርከብ መምታቷን አስታውቃለች። የሩሲያ መከላከያ ሚኒስቴር እንዳለው መርከቧ በስም ካልተጠቀሱ ምዕራባውያን ሀገራት የተላከ የጦር መሳሪያ ጭና ነበረ። ጀርመን ከሩሲያ ጋር ድጋሚ ጦርነት ፈልጋለች ሲሉ የሩሲያ የውጭ ጉዳይ ሚኒስቴር ተናገሩ። የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ መንግስት ለሚቆጣጠረው ቴሌቪዥን ጣቢያ ጋዜጠኛ በሰጡት ቃለ ምልልስ በላይፕሲሽ ሃለ አውሮፕላን ማረፊያ የተገኘው ቦምብ የታጠቀ ሰው አልባ አውሮፕላን ጀርመን የሩሲያ ነው ስትል ያቀረበችውን ክስ ውድቅ አድርገዋል። በጀርመን የላይፕሲሽ አውሮፕላን ማረፊያ የሩሲያ ነው የተባለ ድሮን መገኘትን ተከትሎ በበርሊንና ሞስኮ ከፍተኛ ውጥረት ውስጥ ገብቷል። ጀርመን በቦን ከተማ የሚገኘው የሩሲያ ቆንስል ጽፈት ቤትና በበርሊን የሚገኘው የሩሲያ የባህር ማዕከል እንዲዘጉ አዛለች። ሩሲያ በበኩሏ በሞስኮና በሌሎች ሁለት ከተሞች የሚገኘውን ጎተ የተባለውን የጀርመን የባህር ማዕከል እንደምዘጋ አስታውቃለች። የጀርመን መራሄ መንግስት ፍሬደሪሽ ሜርስ ባለፈው ሐምሌ ማብቂያ ላይ ላይፕሲሽ ሃለ አውሮፕላን ማረፊያ ውስጥ የተገኘው ፈንጂ የጫነ ሰው አልባ አውሮፕላን ሩሲያ በጀርመን ላይ ትልቅ አደጋ መደቀኗን የሚያሳይ መሆኑን በትላንትናው ዕለት መግለጻቸው ይታወሳል። በኔፓልና በቻይናዋ ቲቤት ድንበር በደረሰው የቅጽበታዊ ጎርፍ አደጋ የሞቱ ሰዎች ቁጥር 1400 ገደማ መድረሱ የየሀገራቱ ባለሥልጣናት ዛሬ አስታወቁም። ደብዛቸው ያልታወቀ በሺዎች የሚቆጠሩ ሰዎች በመኖራቸው የሟቾች ቁጥር ከዚህ ሊያሻቅብ እንደሚችልም ተነግሯል። የሁለቱም ሀገራት ባለሥልጣናት ዛሬ ይፋ ባደረጉት መረጃ መሠረት ከኔፓል 1341 ሰዎች ሲሞቱ ከቻይናዋ የቲቤት ግዛት ደግሞ 43 ሰዎች ሞተዋል። በአደጋው ከ5000 በላይ ሰዎች እስካሁን ደብዛቸው አልተገኘም። በመሆኑም የሞቱ ሰዎች ቁጥር ከዚህ ሊያሻቅብ እንደሚችል ተገምቷል። ከአስር ቀናት በፊት በደረሰው የጎርፍ አደጋ የኔፓል አደጋ ጊዜ ሠራተኞች በትላንትናው ዕለት የሁለት ሰዎች ሕይወት ማግኘታቸው የጀርመን ዜና አገልግሎት ዴፒኤ ዘግቧል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በየመን መንግሥት ኃይሎችና በኢራን ይደገፋሉ የሚባሉት የሁቲ ደፈጣ ተዋጊዎች መካከል ትላንት አገር ሽቶ እስከ ዛሬ በተካሄደው ውጊያ ከሁለቱም ወገን ከ140 በላይ ወታደሮች መገደላቸው ተሰማም። ቁጥራቸው በውል ያልታወቀ ሰላማዊ ሰዎችም ሞተዋል። በምስራቅ ጀርመን በምትገኘው የዛክሰን አንሃልት ግዛት የአካባቢ ምርጫ እየተካሄደ ነው። የግዛቲቱ ምክር ቤት አባላት በሚመረጥበት ምርጫ እስካሁን ድምፅ የሰጡ መራጮች ቁጥር ከአምስት ዓመታት በፊት ከነበረው ከፍተኛ ብልጫ ያለው እንደሆነ የጀርመን ዜና አገልግሎት ዘግቧል። በኔፓልና በቻይናዋ ቲቤት ድንበር በደረሰው ቅጽበታዊ የጎርፍ አደጋ የሞቱ ሰዎች ቁጥር 1400 ገደማ መድረሱን የየሀገራቱ ባለሥልጣናት አስታወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም መልእክተኞች ዛሬ ኪየቭ ገብቷል። ዜናው በዚሁ አበቃ።
1: አድማጮች፣ በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የዕለተ እሁድ ስርጭት ነው። ለዓለም ዜናው ዮሐንስ ገብረ እግዚአብሔርን አመሰግናለሁ። ቀጥሎ የሚቀርበው የእንወያይ መሰናዶ ነው። በኢትዮጵያ ሰላም ለምን እውን መሆን አልቻለም በማለት ያጠይቃል። ውይይቱን የመራችው ሸዋዬ ለገሰ ነች። መልካም ቆይታ።
0: እንወያይ።
3: ጤና ይስጥልኝ አድማጮች። ኢትዮጵያ ውስጥ ስለ ሰላም ጥሪ ሲቀርብ፣ ሰላም ስለማስፈን ሲጠየቅና አሉ ለሚባሉ ልዩነቶችና ቅሬታዎች በሰላማዊ መንገድ መፍትሄ ማፈላለግ እንደሚገባ ምክረ ሐሳብ ሲሰጥ ዓመታት ነጎዱ። በተለይም ትግራይ ክልል ላይ የዛሬ 5 ዓመት ገደማ ጦርነት ተለኩሶ የሰሜኑን የሀገሪቱን ክፍል ሲያዳርስ የሰላም ጥሪው አየለ። የትግራዩ ክልል ጦርነት በውጭ ኃይሎች ፖለቲካዊ ተጽዕኖና በአፍሪካ ህብረት ሽምገላ በፕሪቶሪያ ውል ቢቋጭም ግጭት ጦርነት ግን በአማራ ክልል በሌላ መልኩ ቀጠለ። ኦሮሚያም ሰላም ከራቃቸው ክልሎች ቀዳሚው ነው። በርከት ባሉ መደበኛና ኢመደበኛ ታጣቂና አማጽያን ፍልሚያ የሲቪሉ ማህበረሰብ ኑሮ ለሰቀቀን ከተዳረገ ከርሟል። በደቡባዊ ኢትዮጵያ ግዛትም ሆነ ጋምቤላና ቤንሻንጉል ክልሎች አፍ ሞልቶ የሚያናገር ሰላም ስለመኖሩ እርግጠኛ መሆን ከብዷል። በዚህ ሁሉ መሃል የዓለም አቀፍ ተቋማትና የሀገር ውስጥ ሲቪክ ድርጅቶችን ስጋት ባባባሰው የጦርነት ዳርዳርታ ምክንያት ዳግም በሀገሪቱ ያለው የፖለቲካ ውጥረት እንዲረግብ ጥሪው አገርሽቷል። እንዴት ያለ ሰላም ለሀገሪቱ እንዳመጣ የሚታይ ነገር ባይኖርም ሀገሪቱ የሰላም ሚኒስቴርም አላት። አሁን ኢትዮጵያ ወደ አዲስ ዓመት ልትሻገር በጣት የሚቆጠሩ ቀናት ቀርተዋል። ግን ሀገሪቱ መሰረታዊ ከሆነው የኖረ ችግሯ ጋር ገና አልተላቀቀችም። ዛሬም ቀጣናውን ሊያናጋ ይችላል በተባለለት አዲስ የጦርነት ስጋት ተወጥራለች። ወለጋ ላይ ጥቃት፣ ግድያ፣ መፈናቀል አገርሽቷል። ዛሬም የሰላም ጥሪ እየቀረበ ነው። ዛሬም ጥፋተኞች ለፍርድ ተጎጂዎችን ፍትህ እንዲያገኙ የሚለው ጥያቄ አላባራም። ለመሆኑ ኢትዮጵያ ውስጥ ሰላምን ማስፈን ለምን አቃተ? የህዝቡ ሰቆቃስ ማብቂያው መቼ ነው? በአዲስ ዓመት ዋዜማ ላይ ቆመን እንጠይቃለን፣ እንወያያለን። ለውይይቱ እንግዶች ጋብዘናል። እንግዶች የራሳችሁን እንድታስተዋውቁ እድሉን ልስጥ። ዶክተር ራሄል እርሶን ላስቀድ።
4: ዶክተር ራሄል ዋሴ ይባላለሁ። ኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር ነኝ ከአዲስ አበባ።
3: አመሰግናለሁ። ዶክተር ሙአዝ ራስዎን ያስተዋውቁልኝ።
5: ሙዝጊዴ ይባላለሁ። የትግራይ የፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ነኝ። መቀሌ ዩኒቨርሲቲም እንደ ቪዚቲንግ ስኮላር ያስተምራለሁ። ብዙ ጊዜ ያሳለፍኩት በጥናት ምርምር እንዲሁም በጽሁፎች ዩኒቨርሲቲ ማስተማር ነው። አፍሪካ የሀገራዊ ፖለቲካ፣ ጸጥታ፣ ሰላምና የደህንነት ጉዳዮች ላይ ትኩረቴን አደርጋለሁ። አመሰግናለሁ።
3: አመሰግናለሁ። ዶክተር አክሎግ
6: ጤና ይስጥልኝ። እንደምን አላችሁ? አክሎግ ቢራራ እባላለሁ። ዓለም ባንክ 30 ዓመት ከሰራ በኋላ አሁን ጡረታ ወጥቻለሁ። መጽሐፎች ይጽፋለሁ። አመሰግናለሁ።
3: አመሰግናለሁ ሶስታችሁንም በቅድሚያ ለመወያየት ፈቃደኛ በመሆናችሁ። ኢትዮጵያ በአሁኑ ወቅት ለአንዳንዶች የአፍሪቃ ቀንድ አካባቢ ሊያናጋ የሚችል የጦርነት ስጋት ያንዣበበባት፣ ለአንዳንዶች በጎሳ እርስ በርስ ጦርነት ዳርዳርታ ላይ ያለች፣ ለአንዳንዶች ደግሞ በሃይማኖት በኩል የነበራት መከባበር ባህል እየደበዘዘ የመጣባት ሰላም የራቃት ተደርጋ ትታያለች። ለእናንተስ? ዶክተር ራሄል ከእርሶ ልጀምር፣ በአጭሩ እይታውን ያጋሩን።
4: በጣም አመሰግናለሁ። እውነት ነው፣ ኢትዮጵያ ውስጥ ሰላም እንዲመጣ ብዙ ጥረቶች ቢደረጉም ሰላም እስካሁን ድረስ መሬት ላይ ወርዶ እየታየ አይደለም። የግጭቱም እየከፋ መሄድ የብሔራዊ ምክክር ኮሚሽኑ ተቋቁሞ የምክክር ሂደቱም ሲካሄድ ሰላምንም ለማስፈን ተንከባላይ ችግሮች ላይ መፍትሄ ለመስጠት የታሰበ ለውጥን የሚፈልግ ነገር አለ ማለት ነው። ማሳያው ሰላምን እየፈለግን ነው። አሁንም መግባባትን፣ ዘላቂ ሰላም መፍጠር ለህዝቡ አትሊስት ከዚህ ከግጭት ከጦርነት ለመውጣት ከዛ ወጥቶ ደግሞ ከረሃብን መውጣትን የሚያስችል የልማት ስራ ላይ በሙሉ ልብን መሳተፍ እንዲቻል ግብአት ነው ለሁሉም ነገር እና ሰላም። በዛ ልክ ፍላጎት ቢኖርም ጥረት ቢኖርም እስካሁን መሬት የያዘ ነገር አልተገኘም። ነገር ግን እሳቤው ጅማረው አትሊስት ለአንድ ነገር መፍትሄ ለመስጠት እውቅና መስጠቱ የመጀመሪያው ስለሆነ ኢትዮጵያ እንደ ሀገር ችግር እንዳለባት ተንከባላይ ነገር በጠረጴዛ ዙሪያ መፈታት እንዳለበት ያመነችበት ሰዓት ነው። ውጤቱ ምንም ሆነ ምን ለዚህ ልዩነት ለዚህ ችግር እውቅና ሰጥታለች እንደ ሀገርና የዘንድሮውም በዛ ልክ ነው እኔ የማየው። አትሊስት እውቅና ሰጥታለች። በዚህ በ2018 ዓ.ም መጨረሻ ላይ የምክክር ሂደቱ መኖሩ ቢያንስ ወደ አንድ ጠረጴዛ ዙሪያ መጥቶ መነጋገር የተቻለበት ነው። ውጤቱ ላይ መሰራት ያለበት ብቻ ጨርሰን ለመውጣት ነው የተሰባሰብ ነው ወይስ ያመነመነውን ህዝባችንን ያደቀቀውን ያለመተማመንና ሰላም ያለመፍጠር ነገሩን ለመቅረፍ ነው እየህን ያለ ነው የሚለው ጥያቄ እንዳለው ነው። ወደዛ መምጣታችን በራሱ ለዘንድሮ ግብዓት ነው ብዬ ነው ማስበው።
3: አመሰግናለሁ። ዶክተር ሙአዝ እርሶስ እንዴት ነው የሚያዩት?
5: እሺ አመሰግናለሁ። እኔ የተወሰነ ለየት ይላል ከዶክተር ሂሩት ካሉት የተወሰነ ሀሳብ ጋራለሁ። እንደኔ ግንዛቤ
3: ዶክተር ራሄል
5: ሶሪ ይቅርታ ዶክተር ራሄል፣ በኔ ግንዛቤ ጅማሮም የለም ነው የምለው። ለምን? ምክንያቱም በሰላም ጽንሰ ሀሳብ ላይ የጋራ መግባባት ስለሌለን የሰላም ፍላጎት አለ፣ ሪያላይዜሽኑ መጥቷል፣ ግንዛቤው ተፈጥሯል። ወደ ሰላም እንግባ ሲባል የትኛው ሰላም፣ ምን አይነቱ ሰላም ነው? አሁን እሱ ላይ ነው ዋና መሰረታዊ ጉዳይ። ኢትዮጵያ ላይ ለዘመናት ሲንከባለል የመጣው የሰላም ሳቤ የአንድ ወገን ሰላም፣ የፈረቃ ሰላም፣ ኃይለኛ እንደፈለገ ሌላው ላይ የሚጭነው ሰላም፣ ከዛ ደግሞ የተከፋፈለ ሰላም ነው፣ ሁለንተናዊ አይደለም። በሙሉ መልኩ ሁሉ የህይወት ዳይሜንሽኖችን በተቻለው ያክል የሚሰጥ ሳይሆን ፖለቲካዊ ሰላም ሲኖር ኢኮኖሚያዊ ሰላም የለም፣ ኢኮኖሚያዊ ሰላም ሲኖር ማህበራዊ ሰላም የለም አይነት ነው። ወይ ደግሞ ፈረቃ ነው፣ አንዱ ብሔር ሰላም ሲያገኝ ሌላው የማያገኝበት። በአጠቃላይ የሰላም እሳቤው ላይ መጀመሪያ የጋራ ግንዛቤ ስለሌለ ተጀምሯል ሊባል አይችልም የሚል ሀሳብ ነው ያለኝ። በአጠቃላይ እስካሁን ላለፉት 70-80 ዓመታት ያየናቸው የአገዛዝ ለውጦች ሁሉ ያመጡት ነገር ያለ እንደሆነ ሰላምን ዲክቴት የሚያደርገውና የሰላም ጉዳይን ኢስታብሊሽ የሚያደርገው አክተር ኃይል ያለውና ጠመንጃ የያዘ ነው። ስለዚህ የሰላም እሳቤው በአፈሙዝ ጫፍ ላይ ተቀርቅራ ደም እየጠጣች እንደምታድግ ጽጌረዳ አድርጎ የማየት ግንዛቤ ነው ያለው እንጂ ያ ቢሆንማ እውነተኛው የሰላም ግንዛቤ የሰላም ፈላጊነት መረዳት መጥቷል፣ አትሊስት ሪያላይዜሽናል መጥቷል ቢባል ኑሮ የመጀመሪያው በታሪካችን የከፋው የሚባለው ቫይለንስ የተከሰተው አሁን ነው። ይሄ እኔ እንደ ትግራዋይ እንደ የጀኖሳይድ ተመራማሪም ብዙም በዛ ኤሪያ ላይ እንደ ጻፈና እንዳሳተመ ሰው ዘርፈጅ ወንጀልና ኢትዮጵያው በሌሎች ክልሎችም እንደዚህ ተፈጽሞብናል የሚሉ አሉ። ጉዳቱ ብዙዎችን አፌክት አድርጓል። ይሄ ጉዳይ ሳይዘጋ ይሄ ጉዳይ ተጎጂዎችና መስጠት የቀደሙ ነገሮችን መፍታት አትሊስት ሰላም በሂደት የሚገነባት ስለሆነ የመጀመሪያው ቁስል ሳያጠግቅ ላዩ ላይ እንደገና ተጨማሪ ጋሬጣ እየተጨመረበት እያለ አሁን የሀገራዊ ምክክር ተብሎ ስለተጠራ ብቻ ከአፍአዊነት ያለፈ ወይ ደግሞ ከክሊሼነት ያለፈ እንዴት ሰላም አለ ሊባል ይችላል? እኔ የምለው ከመጀመሪያው ስለ ሰላም ስናስብ የሰላም ግንዛቤ ላይ አንድ አይነት ግንዛቤ የለንም። አሁን አስቡት፣ አማራ ክልል የተከሰተ ነው፣ ኦሮሚያ ክልል የተከሰተ ነው፣ ትግራይ ሳይለንት በጣም ድምፅ በሌለው በረሃብ በስነ ልቦና ጉዳት በማጣት እየተጠቃ እያለቀ ነው ያለው ህዝቡ። እነዚህ ነገሮች የማየት ግንዛቤያችን ደካማ ነው ወይ ደግሞ ሚስጋይድድ ሆኗል ወይ ደግሞ ሰላም ብለን የምናስበው በአንዳንድ ጊዜ ጥይት የማይተኮስበት ሁሉ ሰላም አድርገን እናየዋለን፣ ግን ደግሞ ጥይት የተተኮሰ ነው በሁሉም አቅጣጫ እና እኔ ሀቀኛ ለሁሉ የሚያቀፍ ለሁሉ ተደራሽ የሆነ በተለያየ መልኩ በጾታም በብሔርም በፖለቲካዊ መደብም ወይ ደግሞ በክላስ እንዲሁም በተለያየ ማህበራዊ ክፍሎች ሁሉን አቀፍ የሆነ ግንዛቤ ሊመጣ ከሆነ ሀቀኛ የሰላም ሂደት ሊጀምር ከሆነ መጀመሪያውኑ የመጀመሪያውን ጉዳይ እየፈታህ ስትሄድ ነው እንጂ አንድ ኃይል የያዘ ሰው ጉባኤ ጠርቶ ስለ ሰላም ቢያወራ፣ በደርግ ጊዜም ብዙ ጊዜ የብሔራዊ ጉባኤዎች እና ሸንጎዎች ተካሂዶ ነበር። በኢህአዴግ ጊዜም እኔ አጋጣሚ የአፋር ክልል የሰላምና ግጭት አፈታትና ሰላም ግንባታ ሰራተኛ ሆኜ አገልግያለሁ። በአመታት በኢሳና በአፋር ህዝብ መካከል ብዙ ኮንፈረንሶች ያካሂዳል፣ የሰላምና የእርቅ ኮንፈረንስ ተባሉ። ግን ፕራክቲካሊ መዋቅራዊ የሆኑና ትክክለኛ የሆኑ ቁልፍ ጉዳዮችን አድሬስ ማድረግ ስለነበር እስካሁን ሁለቱ በጣም የቅርብ የሆኑ ህዝቦች አፋርና ኢሳ እየተባሉ ይገኛሉ። ስለዚህ ይህ ምስል ነው። ሰላምን ከአፍአዊ ገለጻ በላይ ስላላየ ነው አልተጀመረም ብዬ ነው የማስበው ይላለን።
3: መልካም ዶክተር አክሎግ እርሶስ ምን ይላሉ? ከሩቅም ቢሆን እንግዲህ የትውልድ ሀገራቸውን ሁኔታ ከሚከታተሉ አንዱ ኖትና ሀሳቦን አጋሩን። ግን ባጭሩ
7: በጣም አመሰግናለሁ። መጀመሪያ ዶቼ ቨለን ጋዜጠኛ ሸዋዬ እና ተሳታፊዎቹን አመሰግናለሁ። አሁን የተነሳው ጥያቄ ዛሬ የተነሳ ሳይሆን ቀደም ሲል በተከታታይ ኢትዮጵያ እርቅና ሰላም ያስፈልጋታል ስንል ቆይተናል። ውይይቱ መካሄዱ በጣም ኢምፖርታንት ነው። ውይይት ካልተካሄደ፣ ዳያሎግ ካልተካሄደ እርስ በርሳችን የችግሩ ጥልቀት ምንድን ነው፣ ችግሩን እንዴት ለመፍታት እንችላለን ብለን ካልተወያየን እንደ ኢትዮጵያውያን ልንፈታው አንችልም። ግን እኔ መሰረታዊ የሆነ ክፍተት የማየው ምንድን ነው፣ የፖለቲካ ባህላችን ለመሆኑ የምንጋራቸው ነገሮች አሉ ወይ? እኛ የምናስበው እንደ ሰብአዊ ፍጥረትና እንደ ኢትዮጵያዊ ነው ወይንስ እኔ እንደ አማራ ሌላው እንደ ኦሮሞ ሌላው እንደ ወላይታ ሌላው ወዘተ እንደዚያ ነው? አንድ መሰረታዊ ችግር ያለብን ሩት ኮዙ እኛ የምናስበው እኛና እነሱ ይያል ነው። ይሄ እስካለ ድረስ የኢትዮጵያ ችግር ሊፈታ የሚችልበት ሁኔታ ያለ አይመስለኝም። ሌላው ከጊዜ ቁጠባ አንፃር ይሄ ዳያሎግ ኮሚሽኑ ሲካሄድ ሁላችንም አይተናል። 4000 ሰው ተሳተፈበት ውይይት ቀላል አይደለም። ግን ይሄ ዳያሎግ የተካሄደበት ነፃና ሚዛናዊ የሆነ ሊሆን ይችላል ወይ ብለን እንጠይቅ። ማን ነው ነፃነት ኑሮት እንደልቡ ተናግሮ አይ ችግሩ እኮ መንግስትም ጭምር ነው ብሎ ደፍሮ የሚናገረው? ኢምፖሲብል፣ አይቻልም። ስለዚህ ገለልተኛ ስላልሆነ ኢምፓርሻል የሆነ ዳያሎግ ስላልሆነ ከጅምሩ በፍጹም ይሳካል ብዬ አልገመስኩም ነበር። አመሰግናለሁ።
3: እንግዲህ ከቅርብ ዓመታት ወዲህ ወትሮ ከሌላው ዓለም ክፍል እንሰማው የነበረው አይነት የሲቪሎች የዘፈቀደ ግድያና መፈናቀል ኢትዮጵያ ውስጥ የየለት ዜና ሆኖ መከታተል እየተለማመድ ነው። እንደውም ስለ ሰዎች ሞት ሲሰማ ቁጥራቸውን ወደ መጠየቁም የሚሄዱ አሉ። ህብረተሰቡ ከዋና ከተማ አዲስ አበባ ውጪ ለመጓዝ እንዳመችነቱ የአየር መስመርን ለመጠቀም መገደዱን ይገለጻል፣ እንሰማለን። ሁኔታው ያሰጋቸው የሰላም ጥሪ ደጋግመው ያሰማሉ። ስለ ሰላም ይወራል፣ ተግባራዊነቱ ግን ዛሬም እውን አልሆነም። ለምን? ዋናው ጥያቄ ለምን ነው? ዶክተር ሟል ለምን?
5: አመሰግናለሁ። ቅድም ዶክተር አክሎግ ያነሱት አንድ ቁልፍ ጉዳይ አለ። መዋቅራዊ ከታሪክ እየተወራረሰ የመጣ ሴድመንቴሽን ኦፍ ቫይለንስ ነው የምለው። የጥቃት ክምችት በመንግስት መዋቅር ወይ በሀገረ መንግስት ግንባታው ውስጥ እያንዳንዱ በየዘመኑ የመጣ አገዛዝ የተጠራቀመውን የጥቃት የአፋኝነት የፕሪቬሽን ስትራክቸርና ውርስን የተቀበለ መጥቶ ሳይቀይረው ስለቀጠለ አንዱ እሱ ነው። ስለዚህ ይሄ ታሪክ ውርስ በየዘመኑ መጥቶ አሁን የብልጽግና መንግስት ስልጣን በያዘበት ፔሪድ ላይ ስንመለከት ትራንስፎርም አድርጎ ወደ ጀኖሳይዳል ወደ ሆነ ነገር ተሸጋግረዋል። ስለዚህ አንድ መልኩ የሀገረ መንግስቱ ግንባታ ሂደት የፈጠረው የታሪክ መጠቃቃት፣ ቁርሾ፣ ቅሬታ፣ መከፋትና ሊገራ ያልቻለ የመንግስት ያልተገደበ ስልጣን ነው። ነብሲማር የፕሮፌሰር ላጲሶን አባባል ለመጠቀም በኢትዮጵያ ታሪክ የነበረው ሂደት የጠንካራ መንግስትና የደካማ ህዝብ ግንኙነት ስለሆነ ብዙ ጊዜም ስልጣን የያዘ ሲወጥቅ ስርዓት ሲቀየር የጠንካራ መንግስትና የደካማ ህዝብ ግንኙነት እየተባባሰ ሄደው እና ይሄ ሁለተኛው ጉዳይ ነው። ሌላው ሶስተኛው ቅድም ዶክተር ያነሱት የእኛና እናንተ የሚለው ነገር እሱ ችግር ሆኖ አያውቅም። ዩኒቨርሳል ነው። የትም ዓለም ባይፋር ዲሞክራሲ ሲሆኑ ማህበረሰቦች ላይም እኛና እነርሱ የሚባል ነገር አለ። እኛና እነርሱ ስንባባል ግን በምን ሴንስ ነው? ነው በዲሁማናይዚንግ፣ በአጥቂ፣ በአግላይ፣ በጎጂ ሌላውን በሚያሰለጥን መልኩ የመተያየቱ የታሪክ ቆሶ ስላለ ይሄን ሊገራ ሊመራ የሚችል የአስተሳሰብ መዋቅር አልፈጠርንም። በዚህ ምክንያት ነው የሚል ሀሳብ አለ። አመሰግናለሁ።
3: አመሰግናለሁ። ዶክተር አክሎግ የእርስዎን ሀሳብ እንስማ።
7: አዎ ወንድሜ፣ የተናገርከው እኛና እነሱ የሚለው እኮ ከዚያ በላይ ነው። በጣም አዝናለሁ። እኛና እነሱ በምንልበት ጊዜ ለምሳሌ መሬት ይዞታን እንውሰድ። አዲስ አበባ ይህ መሬት የእኛ እንጂ የእነሱ አይደለም የሚለው መሰረታዊ ነው። በወለጋ ወገኖቻችን ለምን ተጨፈጨፉ ብለን እንጠይቅ። ይሄ መሬት የእናንተ አይደለም መጤዎች ናቸው የሚል ነው። እኛና እነሱ የሚለው የፖለቲካል እንትን አለው፣ የስልጣን ማኒፌስቴሽን አለው። ኤኒዌይ ዋናው ነገር አይ ቲንክ በዳያሎግ ኮሚሽኑ ያላየሁት ያልሰማሁት ሊደረግም የማይቻለው መሰረታዊ የሆኑ ሩት ኮዞች የሚባሉት መዋቅራዊ የስልጣን ሽሚያ፣ የህገ መንግስት ጥያቄ አለ እና ይህንን እኮ ለመፍታት ውይይቱ አሳታፊ መሆን አለበት፣ ገለልተኛ መሆን አለበት። የታጠቁ ኃይሎችንም መሳተፍ አለበት። የታጠቁ ኃይሎች ዝም ብለው ወደ ጎን ተትተው እንዴት አድርጎ ነው ሰላምና እርቅ ሊከሰት የሚችለው? አይቻልም፣ አይቻልም። እና እኛ እንደው በዘላቂነት የጦርነት አባዜ በጦርነት ብቻ ችግሮችን እንፈታለን የሚለው አባዜ ላለፉት 50 ዓመታት ወርቶናል። ኢትስ ታይም ይህንን የፖለቲካ ባህላችን መመርመር አለብን። ሪል እያንዳንዱ ኢሊት ራሱ መመርመር አለበት። የጦርነት አባዜ እኮ አገር እኮ ልትፈርስ ትችላለች። እዚያ ጫፍ ላይ ደርሰናል። ስለዚህ ደፍረን ኦህዴድ ብልጽግና ኢትዮጵያን ሊያድሳት ይችላል የሚለው በፍጹም አያድሳትም። ኢምፖስብል። ምክንያቱም መዋቅሩ፣ የስልጣን ክበቡ፣ የፖለቲካ አውታሩ፣ አድማሱ ለወገንተኛ ነው፣ ጠባብ ብሔርተኛ ነው። አመሰግናለሁ።
3: መልካም። ዶክተር ራሄል እርሶስ ስለ ሰላም እየተወራ ተግባራዊነቱ ለምን ራቀ ይላሉ?
4: መቼም ኢትዮጵያ ለዘመናት እኮ በጦርነት ለውጥን ለማምጣት ሰላምን ለማምጣት ሞክራ እንዳልተሳካ አይተናል። ከራሳችን መማር እንችላለን እና እስካሁን አለመማራችን ትልቁ ስህተት ነው እንደ ሀገር። እንደ ኢትዮጵያዊ ደግሞ እንደ ግለሰብም እንደ ኢትዮጵያዊ እሳቢያችን ስንወስድ እኮ ሁለት ማንነት አለን። ብዙ ጊዜ አለመተማመን ዴቨሎፕ ስላደረግን ፊት ለፊት የምንናገረው እና ውስጣችን የያዘው እልህም ይሁን መከፋፈልም ይሁን መጠፋፋትም ይሁን ሁለት ሰውነት ያለው ነው። ይሄን የሚፈታ መዋቅር እንደ ሀገር የለንም ወይም ኮንትሮሊንግ መካኒዝሞች የሉንም። ስለዚህ አንተማመንም። ይሄ ሰው የሚናገረው እውነቱን ነው ወይ ከልቡ ነው ወይ የሚል ነገር ይሄ የመተማመን መሸራረፍ በመንግስትና በህዝብ መሀል መጥፋት እንደገና ደግሞ በታጣቂዎች እና በመንግስት መሃል መጥፋት ለመደራደር ማለመብቃት እኮ ይሄ ትልቁ ችግራችን ነው። እንደ ኢትዮጵያዊ የተላበስ ነው። ምክክሩን በተመለከተ ግን እኔ ሙሉ ጊዜውንም ታዛቢም ሆኜ እንዳየሁት እንደው ስለእውነት የኢትዮጵያ ህዝብ በቅቶታል ለዚህ ነው የወጣው ብዬ ነው የማስበው። ስንጀምረው ጀነራሊ ስናየው እኮ ከ75% በላይ ብልጽግና እና የብልጽግና አፍሌትድ ግሩፕ ነው የገባው። በሚገርም ሁኔታ ግን ኢትዮጵያውያን ነበሩ የገቡ። ከውጭ እንደምንሰማው ተሳቅቆ የሚናገር አልነበረም። በአስሮ ነውም በአምሳ ሆነውም ሲናገሩ አይቻለሁ። በአስር የነበሩ ጊዜ አስሩም ናቸው የሚናገሩት እና ብዙ ሚኒስትር ዴታዎች ባሉበት፣ የመንግስት ባለስልጣናት ባሉበት፣ ጸሐፊ ሊቀመንበር ሆነው ግሩፑን በሚመሩበት ሁሉ በጣም ኦፕን የሆነ በቃ በቅቶኛል ብሎ የወጣ ህዝብ እንደነበረበት አይተናል። ስንገባ አትሊስት የኢትዮጵያ ህዝብና መንግስት ሼር የሚያደርገው ነገር እንኳ ቢሳካ የሚል ሄደን ነበረ። አሁን በውጤቱ መሰረት ታምኖ ያንን መሬት ማውረድ ያንን መተግበር ወይም በኮሚሽነር ስም በኩል በዛ ልክ ማምጣት እና አይ ሂደቱን ብቻ ልጨርሰው ብሎ መምጣት አመኔታን ሳይፈጥሩ ማለፍ ከተከሰተ እንደ ነበረ ሁሉ ይሄንንም በጣም ጠባቡን ቻንስ ሀገራችን ሚስ ታደርጋለች። ይሄን ሚስ ካላረገች ጊዜ የለኝም እንጂ ልክ አጼ ኃይለ ሥላሴ አፍሪካን ወክለው ለሰላም ኖቤል ቀርበው የኢትዮጵያ ኬዝ ነበረ በጎንደር በኩል የተነሳውና ያ ኬዝ ለዚህ ኖቤል የሚያስቀርባቸው የሚያሳልፋቸው ወይም የሚጥላቸው ኬዝ ነበረ። ህዝቡ የጎንደር ሳይድ ሳይቀበል ፍቅር ንጉስ በማይከሰስበት ጊዜ ኖ ብሎ በቆመበት እሺ የህዝቤን ተቀብያለሁ ብሎ ኖ ብለው ወጥተው ነበር። ያ ማርቲን ሉተር ኪንግ ያሸነፈው ኖቤል የተካሄደው ሰፊ ታሪክ ስለሆነ አሳጥሬ ነው። አሁንም በዛ ልክ ለዚህ መንግስት ይሄ ህዝብ አቅርቧል። ምክር ሀሳቡ ኖ ብሎ የሄደበትን የራሱን አቋም አቁሞ የህዝቡን ምክር ሀሳብ መስማት ወይ ደግሞ የእኔ ነው የሚሻለኝ ብሎ ውድቅ አድርጎ መሄድ የኢትዮጵያን አሁን ፊት ለፊታችን ያለውን እጣ ፋንታ መገፍን ተዋርጎ የሚያሳየን ነው። እዚህ ጋር ነው የቆመው እና ይሄ ክሊር መሆን አለበት ለኢትዮጵያውያን ምን ይመስል እንደነበረ። ይሄ ዲቴይሉ የሚወጣ ሪከርድ የሆነ ጉዳይ ነው።
3: እንግዲህ ባለፉት ዓመታት ኢትዮጵያ ውስጥ ሰላም እንዲሰፍን፣ ግጭቶች በንግግር እንዲፈቱ፣ ፍትህ የሚገባው ፍትህ እንዲሰጠው፣ ሰብአዊ መብቶች እንዲከበሩ በተለያዩ አካላት ተደጋግሞ ለሚመለከታቸው ሁሉ ተጠይቋል። አሁንም እየተጠየቀ ነው። አሁን ዶክተር ራሄልም እንዳሉን ደግሞ በሀገራዊ ምክክሩ ላይ የተሰበሰበው ወገን ያቀረበው ምክረ ሀሳብ አለ ብለዋል። እንግዲህ አሁንም እየተጠየቀ ነው። ግን መፍትሄ ለመፈለግ መቼም መሰረታዊ ችግር መታወቅ እንዳለበት ይታመናልና ኢትዮጵያ ውስጥ የሰላም ጠንቆች ተለይቶ መታወቅ አለባቸው። በእናንተ እይታ የትኞቹ ናቸው? ዶክተር አክሎግ እንደው የሰላም ጠንቅ የሚሉትን አንድ ሁለት ሶስት ብለው ይጥቀሱልኝ።
8: እሺ፣ አመሰግናለሁ። አንደኛ አይ ቲንክ እኛ መቀበል ያለብን ህዝቡ የፖለቲካ ስልጣኑ ባለቤት መሆኑን አልተቀበልንም። እኛ ኢሊት ነው የሚመራት ኢትዮጵያን። ሁለተኛ አንዱ ቴንሽን ፌዴራላዊነትና አካባቢ ራስ ገዝ አስተዳደር በሚለው ቴንሽን አለ። ያ መፈታት አለብን። ጀርመኒን እንውሰድ ወይም አሜሪካን እንውሰድ። ባላንስ የሆነ የአካባቢ ስልጣን የፌዴራል ስልጣን ምን እንደሆነ የተለየ ነው። በኢትዮጵያ ውስጥ የተለየ አይደለም። የፍርድ ቤቶችና የምርጫ ተቋማት ነጻ አይደሉም። እነሱን ሳንለይ እንዴት አድርገን ነው ምርጫ ሊካሄድ የሚችለው? ያለፈው ምርጫ እኮ ቀልድ ነው። የቋንቋና የባህል እኩልነት መኖር አለበት። የትግራይ ህዝብ በራሱ ቋንቋ መካት አለበት። የአማራ ህዝብ አማርኛ መጠቀም፣ የኦሮሞ ዘ ሴም። ነገር ግን ራስ የባህል እኩልነትና በአገር ኢትዮጵያ የምትባል አገር መካከል ያለውን ግንኙነት በፍጹም አለየ ነው መለየት አለበት። የአናሳ ዜጎች ጥበቃ በጣም አስፈላጊ ነው። መሰረታዊ መብቶች በሚሉት ላይም እኮ ስምምነት የለም። ስምምነት ስለሌለ የኦዴድ ብልጽግና መንግስት እንደፈለገው ያስራል፣ እንደፈለገው ይገርፋል። የስልጣን ሚዛን መኖር አለበት እና እነዚህን ነገሮች መስራት አለበት። ግን የመጨረሻ ፖይንት ላድርግ ወይዘሮ ሸዋዬ። ሎክ ለመሆኑ በአሁኑ ወቅት የኢትዮጵያ ምሁራንና ልሂቃን ውጭ ያለ ነው እንወሰድ፣ 4 ሚሊዮን የሚጠጋ ዲያስፖራ ነው ያለው። የተለያዩ የብሔር ሊቃንና ምሁራን ኮመን በሆኑ ነገሮች ላይ በኢትዮጵያዊነት ላይ በሉዓላዊነት ላይ ተገናኝተው ይወያያሉ? አይወያዩም። አገር ውስጥ ብቻ ያለው ሳይሆን ውጭም ያለው እኮ በጣም ፍራግመንትድ የሆነ የተለያየ አስተሳሰብ ያለው አገር ውስጥ ያለውን የፖለቲካ በሽታ ሪፍሌክት የሚያደርግ ነው። አመሰግናለሁ።
3: መልካም። ዶክተር ራሄል የተለየ ዶክተር አክሎግ ያላነሷቸው የሚሏቸው የሰላም ጠንቆች ኢትዮጵያ ውስጥ የሚስተዋሉ?
9: ብዙም ነገር የዶክተር አክሎግን ሼር አደርጋለሁ። ህዝብ የስልጣን ባለቤትነቱን አልያዘም። እንደገና ለረዥም አመታት በመሳሪያ አፈሙዝ ይሞትም ይረሸንም ስለነበረ ይታፈንም ስለነበር ፍርሃቱ ከዲግኒቲው በላይ ነው። በፍርሃት የተዋጠ ህዝብ ነው። ከፍርሃት ነፃ ካልሆነ አንድ ህዝብ ነፃ አይሆንም። የዲሞክራሲ ተቋማት ነፃ አይደሉም። በኢትዮጵያ የፍትህ ስርዓቱ ከፖለቲካ ጥገኝነት ገለልተኛ አይደለም፣ እንዲያውም ፖለቲካውን አስፈጻሚ ነው። የምርጫ አካላትና እነዚህ ሰብአዊ መብት ተቋማት ጀነራሊ ዲሞክራሲ ተቋማት በራሳቸው የመንግስት ባለስልጣናትን ጨምሮ ከህግ የበላይ እንደሆኑ ነው እንጂ ህግን አስፈጽመው ከህግ የበታች እንደሆኑ ሲሄዱ አናስተውልም። አንዳንድ ውሳኔዎች ህጉ በማይፈቅደውም ከህግ በላይም ሆነው የሚሄዱበት አግባብ ስላለ የበላይነቱ በህዝብ ብቻ ላይ ነው ብዙ የሚንጸባረቀው እና እነዚህ ተቋማት መስተካከል አለባቸው። ነፃና ገለልተኛ መሆን በአእምሯቸው በፍርሃ እግዚአብሔር በሀቅ የማየት ነገር ከፖለቲካ ጥገኝነት ነፃ የመሆን ይሄ ቤዚክ ለኢትዮጵያ መሰረታዊ ጉዳይ ነው። በተለይ የፍትህ ስርዓቱ ከተጓደለ ሁሉም ነገር ነው እንደ ሀገር የሚወድቀው ይዞን የሚሄደው። ስለዚህ በዛ ልክ መስተካከል ያለበት ጉዳይ አለ። ሲምቦሊካሊ የተቀመጠው ይሄ ተቋም ወደ ትክክለኛው ተግባር ቢመጣ ብዙ ነገራችን የሚቀረፍና እንደ ሀገር ወደ ሰላማዊ መንገዱ የምንመጣበት የህዝባችን ደህንነትና ሰላም የሚጠበቅበት ጊዜ ሩቅ አይሆንም። እነዚህ ተቋማት ናቸው መታረምና መስተካከል ያለባቸው።
3: መልካም። ዶክተር ሙአዝ እርስዎ የተለየ የሚያነሷቸው የሰላም ጠንቆች ይኖሩ ይሆን?
5: አዎ፣ ያው ምጋራው ማለት የራሴ የምለውም ነገር አለ። ግን መጀመሪያ ቀደም ለክርስቲያን ሲናገሩ ከነበረው ብዙ እሺ ተነስተዋል ብለዋል። ይሄ ብሔራዊ ውይይትና እኔ አንድ በጣም የሚገርመኝ ነገር አለ። አንዱ የሰላም ጠንቅ ራሱ ልሂቃን ለአገዛዝ የሚያቀርባቸው ኢምፖዝ የሚያደርጋቸው መድረኮች ትሬን ለሚያደርጋቸው ነገሮች የምንሰጠው ፕሌሲንግ አንዱ እሱ ምክንያት ነው ላለ ለሚባል ዘኤሌፋንት ኢን ዘ ሩም በዛ ዲስከሽን ውስጥ ትልቁ ጉዳይ እንዴት ኢትዮጵያ በ21ኛው ክፍለ ዘመን ወደዚህ አይነት ዘርፈጅ ጦርነት ገባች የሚል አጀንዳ ተነስቶ የተጠያቂነት ጉዳይ ያልተነሳበት አፋርም ላይ የተፈጸመው፣ ትግራይ ላይ የተፈጸመው፣ አማራ ላይ፣ ኦሮሚያ ላይ አሁን እየተካሄደ ያለው፣ አማራ ክልል ላይ እያለቀ ያለው ህዝብ በተለያየ መልኩ በስቴት ሳንክሽን የተደረገ አፈናና ጭቆና እያለቀ ያለው ህዝብ ስለዛ ጉዳይ ያልተወራበት መድረክ ብሌሲንግ የመስጠት ሂደት የምሁራኑ መስሎ አዳሪነትና ተንበርካኪነት አንዱ ጠንቅ ነው ላለው። ሁለተኛው የሀገረ መንግስት ግንባታ ሀፊት ላይ ቀድም ዶክተር አክሎግ እኛ የጋራ ነገር አለን ወይ ብለው ሲያነሱ አንዱ የተቀበልኩት ነገር እሱ ነው። የሀገርን ግንባታ ሀቲት ላይ ተመሳሳይ ግንዛቤና ተመሳሳይ ሀሳብ የለም። ከዛ የተነሳ ኢትዮጵያ መገንባት ያለባት በዚህ መልኩ ነው፣ መዋቅር ያለባት በዚህ መልኩ ነው፣ የመንግስትና የህዝብ ግንኙነት የሀገረ መንግስቱ ተቋማት በዚህ መልኩ መቀረጽ አለባቸው የሚለው ላይ ከፍተኛ የሆነ ልዩነትን ይፈጠራል። ስለዚህ አንዱ ይሄ መዋቅራዊ የሆነው የግጭትና ያለመረጋጋት ጠንቅ ሆኗል። ሌላው የዳር ሀገርና የመሀል ሀገር ሀቲቱ አሁንም ማንም 4 ኪሎ በገባ ቁጥር አንዱን የዳር ሀገር ያደርግና እሱ ማዕከል አድርጎ ሌላውን በእጅ አስቀምጦ እሱ የእልፍኝ ልጅ የሚሆንበት ሁሌም የአግላይ ጠቅላይ ፖለቲካ አሳሰብ የኢትዮጵያ የፖለቲካ ካልቸር ላይ ኢምቤድ የሆነ ነው። ይህም አድሬስ የማድረግ ሂደት አሁን እንደተባለው ኮሚሽኑ ያየው ይመስለኝ ከላይ የማስመሰል አገዛዙን ሌጂትመሲ ለመስጠት የፖለቲካ ተቋማትን ለመቀየር ካልሆነ በስተቀር በዛ መልኩ ስለማይሄድ ሌላው ይሄ ነው። በሌላ መልኩ ተጨባጭ የሆነው ነገር ከእንትኑ ጀምሮ ከስያሜው ህገ መንግስት ማለት መንግስትን የሚቀይር ሳይሆን መንግስት በህዝብ ላይ የጫነው ተደርጎ እንዲታይ በሚያደርግ መልኩ የህገ መንግስታዊነት ጉዳይ አለመኖሩ ነው። ቢዩቲፉል አንቀጾች ያሉት ህገ መንግስት ሊጻፍ ይችላል። ነገር ግን ህገ መንግስታዊነት ማለት ከህገ መንግስት መኖር ባለፈ ነው። የህግ የበላይነት፣ ፍትህ ተጠያቂነት፣ እኩልነት፣ ወንድማማችነትን ሊያበሩት የሚችሉ ነገሮች አለመኖር ነው። የዛ አሁን በቅርቡ እናየዋለን። ተመልከቱ፣ ሚሊየንስ ኦፍ ፒፕል ሀቭ ቢን ኪል። የትግራይ አጀንዳ ግን አንድም ቀን ኢትዮጵያውያን አላመማቸውም፣ አቁትኮሳቸውም። ሃይማኖት መሪው፣ ሼኪው፣ ምሁሩ፣ ሳይንቲስቱ ሁሉም ሆ ብሎ አብይ አህመድን ደግፎ የሁሉ ልቂት ከተከሰተ በኋላ አሁን ተመልሶ ራሱ ላይ ሲደርስ ይቻለ ይጮህ ያለው ስለ ወንድማማችነታችን ተነቅጠናል፣ ነገ በእኔ ላይ ይደርሳል፣ የራሴ ወገን አይደለም የሚል የቢሎንግነት ጉድለት አለ። ስለዚህ ባይተዋር ሆናለ ራስ በራሳችን ባይተዋር ያደረገን የሀገረ መንግስት ግንባታ የስርዓተ መንግስት ባህሪ ስላለ እነዚህ ቁልፍ ጉዳዮች ናቸው። ኢሚዲየት እና ፕሮክሲሜት ወይ ደግሞ በቅርብ አካባቢ የሆኑ ደግሞ የኢኮኖሚ፣ የአገልግሎት፣ የፍትህ እጦት ህዝብን በጣም ተጨቋኝ አድርጎት ምሬት ይከተዋል። ስለዚህ ሁሉም መሳሪያ ያነሳ ወገን ባገኘ ቁጥር ያን ምሬት የሚገጽበት መካኒዝም ሲሆንና ሳይወጭ ግን ወታደሩ ያደረገዋል። ይሄ ይሆናል አቀባባይ ምክንያት የምላቸው ልክ እንደ ክብሪት የሚሆኑ ደግሞ ሁሉ ጊዜም አንድን በብሔር ሌላም በጎሳ ሌላም በአካባቢ አሊያም በቋንቋ በሃይማኖት እነዚህን የመደመሰስ ደግሞ የሚያቀጣጥሉ አክተሮች አሉ። እነዚህም በህግ በስርዓት በፍትህ በወግ ይዘን የማስተዳደር መልክ ያለው ስርዓተ መንግስት ስላልታነጸ የእነዚህ ሁሉ ድምር ውጤት ነው አገሪቱን ወደ ሰላም እጦት እና ወደ ደም መፋሰስ የሚያመራት ነው። ስለዚህ አንድ ሲምፕል የሆነ ጠንቅ የለም የእነዚህ ሁሉ ድምር ውጤት ነው ላሉ አመሰግናለሁ።
3: መልካም። እንግዲህ ሀገሪቱ የሰላም ሚኒስቴር አላት። የሰላም ቀን እየተባለ ሲዘከር ይታያል። ህብረተሰቡ ግን በሰላም ወጥቶ መግባት ሰርቶ ራሱንም ሀገሩንም መርዳት እንዳዳገተው በተለያዩ አጋጣሚዎች ያነጋገርናቸው የህብረተሰብ ክፍሎች ይገልጻሉ። እስኪ ያንዱን ላስደምጣችሁና እንነጋገርበታለን።
10: አመትን ጠብቀ ዛሬ የሰላም ቀን ነው፣ ዛሬ የዚህን ቀን ነው ብለህ ማክበሩ አይደለም። ግን ኦብጀክቲቭ ሪያሊቲን የማይቀይር ቋንቋ የትም ሊያደርስ አይችልም። በሰላም ወጥቼ በሰላም ውዬ በሰላም ገብቼ መተኛ ላይ በሰላም መንቀሳቀስ መቻል አለብን። በመንግስትና በፋኖ መካከል፣ በመንግስትና በህወሓት መካከል፣ በመንግስትና በኦሮሞ ነጻ አውጪዎች መካከል ቁጭ ብሎ ምንድን ነው ችግራችን ብሎ መነጋገር ያለ ሰላም የለን። ወጥተን በሰላም መግባት አንችልም፣ ጭንቀቱ በለ። ስለዚህ ከዚህ እንድንወጣ ባልተግባቡ ሰዎች መካከል እንዲግባቡ መወያየትና ማወያየት ያስፈልጋል።
3: እንግዲህ ይህን በቅርብ ካዩ መካከል የተናገሩ ናቸው። ከመንግስት በኩል ለፖለቲካ ግብ ነው ሊባል ቢችልም የሰላም ጥሪ ሲቀርብ ይደመጣል። ውጤቱ ባይገለጽ እና ባይሳካም ድርድር ተሞክሯል። የሀሳብ ልዩነት እንዳላቸው የሚገልጹ ታጣቂዎችስ ምን ያህል ዝግጁ ናቸው ተብሎ መጠየቅም ይገባል። በመሀል ለስቃይና እንግልት የተዳረገው መከረኛው ህዝብ ስለሆነ ዶክተር ሙአዝ እስቲ ባጭሩ እዚህ ላይ ሀሳቡን ያጋሩን።
5: ያው ማለት እንደ መጀመሪያ ምንጭነት ሸዋዬ ያቀረብሽ ሰው የገለጠው ማለት በቃ ቲፖር ላይ አንዳንድ ጊዜ በኢህአዴግ ጊዜ ኢህአዴግን ስንቃወም ወይ ልክ አይደለም ስንል ኢንስትራንስ ስናየው ግን ኢህአዴግን የሚያስናፍቅ ወይ ደግሞ ኢቭን ብልጽግና ወደ ስልጣን ሲመጣ የመጀመሪያዎቹ ሰሞኖች የነበረ አይነት ነገራት እንድናፍቅ የሚያደርግ ሰው በሁሉ በዳይ በሁሉ መልኩ ምንድን ነው የምልሽ ማለት አሁን እኮ ደምቢዶሎ ነግደህ ተመልሰህ ሰመራ ማደር ከሰመራ ከምረህ አዲስ አበባ መመለስ ማለት ሲምፕል ሰርቫይቫል የሚባል ሞዳሊቲ እኮ ነው ጠፍቶ ያለው። እና አገሪቱ በጠመንጃ የያዙ ሽፍቶች፣ በወሮበሎች፣ በየመንገዱ ሰው ኬላ ዘርግቶ የሚቀማበት ይሄ ሁሉ ቦታ ላይ ነው የምልሽ። አሁን አዞፍ ስፒኪንግ እኔ ራሴ ነው የምልሽ። የተለየ ሀሳብ ስላለኝ ስለማንጸባረቅ ብቻ አለማጣ ያለች እህቴ እና ቤተሰብ አባላት ተቀጥቅጠው ማለት ነው በራስህ ሰው ተቀጥቅጠው ተዘርፈው ሆስፒታል ገብተዋል። ኤቭሪዌር ነው አሁን የከፋው። ትግራይ ላይ እንደዚህ በጀኖሳይዱም ተያይዞ የስርዓት መውደቅም ተያይዞ እንልሻል። ኤቭሪዌር ግን እኔ የሚታየኝ የስርዓት ብክተት ነው። በኢትዮጵያ ታሪክ በዚህ ደረጃ አይደል ነው በዘመነ መሳፍንት አጋጥሞ ነበር የሚባለው። እኳ የመሳፍንቶቹ የዘውዱ አለመርጋት ሊሆን ይችላል እንጂ ሌላው ቢቀር የአካባቢ ጎበዝ አለቃ ነበር። አሁን ግን በሀገር አቀፍ ደረጃ ተጠያቂነት የሌለበት ሰው ወጥቶ መግባት ብርቅ የሆነበት እንዴት ነው? እኔ አፋር እና አዲስ አበባ ስመላለስ እኮ ከወለንጭቲ ናዝሬት ለመሄድ ወይ ከወለንጭቲ አዋሽ ለመምጣት በፈለግኩ ሰዓት ነበር የምመላለስ። አሁን ከወለንጭቲ አዋሽ ለመድረስ ሰዓት ጠብቀ የምትሻገርበትና በእያንዳንድ ቦታ እየከተልክ የምትሄድበት ነው። እና እኔ የሚታየኝ ይሄ በጥንታዊነት፣ በታሪክ፣ በሃይማኖት፣ በወግ ራሱን ሸብቦ የነበረ ማህበረሰብ ኦሎ ተሰደን ተገልጦ በቃ የከፋው የሚባለው የዚህ አገር ባህሪና ማንነታችን ተገለጸበትና ዘወረስ እኛነታችን የታየበት አስገራሚ ዘመን ነው ማለት እችላለሁ።
3: መልካም። ዶክተር ራሄል እርሶስ ምን ይላሉ?
11: ይሄ አሁን እንደሰማነው ትክክለኛ ነገር እኮ ነው። ሰላም በሌለበት ውሎ ማደሩን እርግጠኛ ያልሆነ ሰው እንዴት ነው ወደ ልማት የሚገባው? መተማመን በጠፋበት ደግሞ ዋስትና ያለው ተአማኒ ድርድር እንዴት ይሳካል? እነዚህ መጀመሪያ መፈታት ያለባቸው ጉዳዮች አሉ። ስርዓቶችን እና ህዝቡን ለይተን ማየት አለብን። ከጥንት ጀምሮ ሲጎዳን የመጣው አሁንም
9: ትልቁ ችግር በስርዓቱ መካከል ያለው ነው። ህወሓትና ብልጽግናን ከወሰድንም ያንድ ስርዓት እሊቶች ናቸው። ከተከፋፈሉ በኋላ ግን በመሀል የሚጎዳው የሚያልቀው ህዝብ ነው። እንደ ብሔራዊ ምክክሩ የኢትዮጵያ ህዝብ በተሰበሰበበት የመጀመሪያም የመጨረሻም መዝጊያም ጥያቄ ወደ ታማኒ ዋስትና ወዳለው ድርድር የሚመጣ ነው። መንግስትም ታጣቂዎችም እና የመጀመሪያውም የትግራይንም በፈቃደኝነት ሙሉ ተሳትፎ የጉባኤው ጥያቄ ነበር። ባይዘወይ ህዝብ አያነሳም ብላችሁ እንዳታስብ። ህዝብ የመጀመሪያም የመጨረሻ መዝጊያም አድርጎ የተነሳው አካታችነት ለኢትዮጵያ ወሳኝ እንደሆነ፣ በዚህ ጦርነት ሰበብ ኢንፍራስትራክቸር በሙሉ እንደወደመ፣ በታጣቂ በኩል መንግስትን ለመክሰስ አውድሞ ይሄዳል፣ በመንግስት በኩልም ታጣቂ ያወደመው ብሎ አውድሞ ይሄዳል። አሁን ስንት ሚሊዮን ነው ማይማር ዜጋ? ስንት ሚሊዮን ነው በልቶ የሚያድረውን ያጣ? የሚወርደው ቦምብ የሚተኮሰው ጥይት እኮ የጎተራውንም የክምሩንም እህል አንድዶ ጨርሶታል እስከነ ከብቱ። ስለዚህ በዚህ ውስጥ ነው ያለነውና አሁን በስርዓቱና በህዝብ መሀል ያለው ተለይቶ እዚህ ጋር የተደረሰበት ህዝብ ራሱ በቃ ብሎ የሚቆምበት ጊዜ ነው። ኖ በቃ መኖር አለብን የምልበት ጊዜ ነው። በዚህ አግባብ ነው እና ቅድም የተቀመጠው ትክክል ነው እላለሁ።
3: አመሰግናለሁ። ዶክተር አክሎግ ሀሳቡን ያጋሩን።
12: መጀመሪያ እንደገና ምስጋና ላቅርብ። ውይይቱ በጣም ጥሩ ነው፣ ጠቃሚ ውይይት ነው። በኢትዮጵያ ህዝብና በመንግስት መካከል ያለው አመኔታ ገብስ ልዩነት በጣም ሰፊ ነው። አንድ ነጋዴ ጠይቀነው ነበር፣ እንዴት ነው አገር ቤት ያለው ሁኔታ? ለመሆኑ ኢንቨስትመንት አለ ወይ? መነገድ ይቻላል ወይ ብለን ስንጠይቀው ከአዲስ አበባ ጋምቤላ ንግድ ለማካሄድ ወይም ኢንቨስት ለማድረግ በአየር ብቻ ነው ለመሄድ የሚቻለው። በጣም ስቴሊንግ በሰሜን ብቻ ያለው ሳይሆን በመላው ኢትዮጵያ የመንቀሳቀስ መብት የለም። አብዳክሽን እጅግ በጣም የበዛበት ሀገር ኢትዮጵያ ናት። እንደ አንድ መሰረታዊ ጥያቄ አቅርቤ መፍትሄውንም ለመጠቆም ልሞክር። የኢትዮጵያ ህዝብ ብዛት 140 ሚሊዮን ደርሶ ከዚያ መካከል 70-75% የሚባለው ፍጹም የሆነ መልቲ ዳይመንሽናል ፖቨርቲ ያለበት ነው ይባላል። 43% የሚሆነው ፍጹም ድሃ ነው ይባላል። እንግዲህ ይሄ እንደው የወደፊቱ የሚያሳስበኝ ምንድን ነው? የኢትዮጵያ ወጣት ትውልድ ምን እድል ነው ያለው? አንድ ሀገር ሊለማ የሚችለው በህዝቡ ነው። የፈለገውን ያክል ብንናገር ህዝቡን ያላማከለ ልማት ስኬታማ ሊሆን አይችልም፣ ሳስቴነብል ሊሆን አይችልም። ስለዚህ ያለብን ችግር ነው እንደተናገራችሁት፣ እንደተወያየንበት መሰረታዊ የሆኑ ጥያቄዎችን ጠይቀን መፍትሄውን መፈለግ አለብን። መፍትሄውን ደግሞ ለማግኘት የምንችለው አሳታፊ የሆነ ውይይት ሲካሄድ ነው። ትግራይን ትቶ እንዴት ብሎ ነው ውይይት ሊካሄድ የሚችለው? ጀስት አስክ ስትራቴጂክ የሆነ ጥያቄ እንጠይቅ። አማራውን አግድሎ እየገደሉ በወለጋ እንዴት አድርጎ ነው ሰላምና እርቅ ሊካሄድ የሚችለው? ኦሮሞ በየቀኑ አክቹዋሊ ፖቨርቲ ኢንዴክሱን ብናየው በከፋ ሁኔታ የተጎዳው የኦሮሞ ህዝብ ጭምር ነው። ይህንን ብዙ ሰው አይናገርም። የኦሮሞ መንግስት ነው የሚል አሰምሽን ስላለ የኦሮሞ መንግስት አይደለም፣ ኢሊት በበላይነት ተጠቃሚ የሆነ አዲስ መደብ ተፈጥሯል ኢትዮጵያ ውስጥ። ይሄ መደብ ደግሞ ጭካኔው እጅግ በጣም የበዛ ነው። ሙሰኝነቱ፣ አድሏዊነቱ እጅግ በጣም የጠነከረ ነው። ታንኩንም፣ ባጀቱንም፣ መረጃውንም፣ ሚዲያውንም ይዞ አብዛኛው የኢትዮጵያ ህዝብ በድህነት ዓለም ውስጥ እንዲኖር እያደረገው ነው። እና እኔ የወጣቱ ትውልድ የወደፊት እድል በጣም ያሳስበኛል። የዚህ አይነት ውይይት እጅግ በጣም ያስፈልጋል። እና ቀጥሉበት ሸዋዬ። አመሰግናለሁ።
3: አመሰግናለሁ። እንግዲህ ስለ ሰላም ጥሪ ይቀርባል። ስለ ሰላም ቢነገርም ዛሬም በአማራ ክልል ውጊያው አላባራም። ሰው አልባ አውሮፕላኖች ጥቃቶች ይፈጸማሉ፣ ሲቪሎች ሰለባ ይሆናሉ። ኦሮሚያ ክልል ጥቃቶች ቀጥለዋል። የዜጎች በጅምላ መገደል፣ መፈናቀል፣ የአብያተ ክርስቲያናት መቃጠል ይደጋገማል። በሌሎች አካባቢዎችም ዜጎች ለጥቃት ይጋለጣሉ፣ ይታገታሉ፣ መፈናቀል አለ። በደቡብ ኢትዮጵያም ተመሳሳይ ድርጊቶች ይፈጸማሉ። መረጃዎችን እያወጡ ሲቪክ ተቋማት ደጋግመው ድርጊቱ እንዲቆም እያሳሰቡ ጥሪ ያቀርባሉ። የመንግስት ተቋማት ሰላም ለማስፈን ለምን አቃታቸው? ከአቅማቸው በላይ ነው ማለት ይቻላል ወይ? ዶክተር ሙዋዝ።
13: አዎ ሸዋዬ፣ ማለት አንዳንድ ጊዜ ጥያቄዎች ኮስቺ መደረግ አለባቸው ራሳቸው። ማለት የመንግስት ተቋማት እንዴት አቃታቸው ማለት እኮ የጠፋው በሬህን ከሰረቀው ጋር እንደመፈለግ እኮ ነው። የመንግስት ተቋማት ቫይለንስ ልክ እንደ አንድ ቢሮክራቲክ አድሚኒስትሬሽን መካኒዝም ተደርጎ እኮ ተወስዷል። ይሄ ነሰሰርሊ ሁሉ ሰው ያደርገዋል ማለት አይደለም። መንግስት ህግ ስርዓትና የተቋማዊ ቁጥጥር በሌለበት ሁኔታ የሚመራበት አገር ላይ ግለሰቦች እንደፈለጉ ያሻው አይነት ኖብል የሆነ ባሉ ያላቸው ተቋሞችም ቢሆኑ ወደ ምን የሚቀይሯቸው? ወደ ኢንስትሩመንት ኦፍ ፕሪቬንሽን ሊቀጥቃ የማፊያና የሙጋን የሚሆን። ስለዚህ እንዴት እንደዛ ልንል እንችላለን? መንግስት ራሱ አይደለም እንደ ይሄን ነገር እየፈጠረ ያለው? ኢማጂን ሌላው ቢቀር እኮ ኢህአደግ የራሱ አፋኝ ነበር፣ የራሱ ድክመቶች ነበሩት። ቢያንስ ግን ህግን ከማስከበር አንጻር ሌላ ፖለቲካውን አትንካበት እንጂ ወጥተህ መግባት ወንጀለኛን የመከታተል ጉዳዮች ግን ችግር አልነበረውም። ለምን? ምክንያቱም የእሱ ኢንተረስት ፖለቲካው ላይ እንዳትመጣበት፣ የሚያራምዳቸው ፖሊሲዎች ላይ እንዳትመጣ ነው። እዚህኛው ጋር ግን አድቫንስድ የሆነ የድሮን ኢንቴሊጀንስ፣ የኤሌክትሮኒክ ሰርቪሊያንስ፣ ሲሲቲቪ ካሜራ በተገጠመበት አገር ላይ እኮ ሰዎች በየቀኑ ታፍነው የሚሄዱበት፣ ቅድም ጋሻክሎክ ሲያወሩት የነበረው ነገር እኮ ዴይ ቱ ዴይ ላይፍ እኮ ነው። ኤክስቶርሽን፣ መርደር፣ ሬፕ፣ አጥፍተህ ወስደህ ሰውረህ መግደል፣ እነዚህ ሁሉ ኢንፍሮንት ኦፍ እንትን እኮ ነው የሚፈጸሙትኝ። ሙስና እኮ ሙስና ኦልሞስት ኦል ኦቨር። እኔ አዲስ አበባ ካፒታል ስለሆነች ስለ አዲስ አበባ ወራ ኤቭሪዌር ሌብነት፣ ዝርፊያ፣ ነጠ

0: ወጣቱ ሰራዊት የሚል አይነት እይታ በዙ መሃል እንዲኖር ህዝቡንና ሰራዊቱን የመለየት ስራ ነው የተሰራው። ስርዓቱን የሚጠብቅ ሰራዊት እስኪመስል ድረስ ከደርግ ጊዜ ጀምሮ እስካሁን ባለው በጣም እንደው በሀገር ደረጃ የሚያሳፍር ነው። ሰራዊት እኮ እነሱን ስናይ ክብር ተሰምቶን ሰላም ተሰምቶን ነው ባጠገባቸው ማለት ያለብን። መኪና እየነዳን ከሆነ ቅድሚያ ሰጥተናቸው፣ እግረኞችም ከሆኑ በዛ ልክ አክብረን ነው ማለት ያለብን። አሁን ስርዓቱ አበላሸው ዘሆን እምነት በህዝቡና በሰራዊቱ መሀልም እንዲታጣ አደረገ። አንዳንድ ጋር አሁን እንግዲህ በደልም ሌብነትም ግድያም ሲደርስ ከታጣቂም ከሰራዊቱም የመቀላቀል ነገር ነው የሚስተዋለው። በመሀል እንደዚህ ሆኑ ሳር እኮ ያለቀው ህዝቡ ነው። እና ይሄ በህዝብና በሰራዊቱ መካከል እንኳን እምነት እስኪታጣ ድረስ የሄድንበት ስርዓት ነው። በዚህ ነው እንደ ሀገር ኢትዮጵያን የገደልናት። ስለዚህ እነዚህ ነገሮች መታረም አለባቸው። የዲሞክራሲ ተቋማትና የፍትህ ስርዓቶች ጉዳይ በትክክል ከተፈታ የኢትዮጵያ ችግር ይፈታል ብዬ አምናለሁ።
1: ዶክተር አክሎግ?
2: አዎ፣ አይ ቲንክ መሰረታዊ ጥያቄው እኔ እንደገባኝ ከሆነ በኢትዮጵያ ውስጥ ያሉ ተቋማት ማን ይቆጣጠራቸዋል ነው የሚለው። ለምሳሌ ፍርድ ቤቱን ብንወስድ መከላከያ ብቻ አይደለም፣ የፌዴራል ፖሊስ፣ ኢንሳ፣ ሌሎችን ብንወስድ የፓርቲ መሳሪያ ናቸው። ይሄ ምንም ኢንኮንቴስተብል ነው። እኛ ብቻ የምንለው ሳይሆን ሌሎችም ኤክስፐርቶች የሚናገሩ ስለሆነ የመከላከያ ኃይል የሚታወቀውን የሀገር መከታ በመሆን ፋንታ የፓርቲ መከታ ሆኗል የሚለው አግባብ አለው። በመጨረሻ አይ ቲንክ ለመጠቆም የምፈልገው የችግሩ እምብርት በአሁኑ ጊዜ ስለ መንግስት ነው የምናወራው። የዳያሎግ ኮሚሽን ብንል፣ ፍርድ ቤቶች ብንል፣ በወለጋ የሚደረገው ጥቃት ብንል፣ በድሮን የሚጠቃው የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ ብንል የችግሩ እምብርት የኦህዴድ ብልጽግና መንግስት ነው። ይህንን ላሰምርበት እፈልጋለሁ። ስርዓቱ አምካኝ ከሆነ፣ ስርዓቱ ወገንተኛ ከሆነ፣ ስርዓቱ ጨቋኝ ከሆነ ልንወጣ የምንችለው በህዝባዊ እምቢተኛነት ነው። ፔሪየድ። በጦርነትም ብቻ አይደለም። ህዝቡ በቃኝ፣ ሰለቼም፣ ካሁን በኋላ አትግደሉኝ፣ ኦርቶዶክስን ብትሉት፣ ፕሮቴስታንት ብትሉት፣ የአማራ ህዝብ በወለጋ ብትሉት፣ በትግራይ ብትሉት በቃኝ ብሎ መነሳት አለበት። አመሰግናለሁ። ሸዋይ፣
1: እንግዲህ የ2018 የመጨረሻ እሁድ ላይ ነው የምንገኘው። በአዲስ አመት ዋዜማ ግጭት ጦርነት እንዲያከትም የሚያደርግ ተጨባጭ እርምጃ ባለማየታችንም ከነ ሰላም እጦትና ስጋታችን ነው ወደ አዲሱ አመት የምንሻገረው። ለሰላም ተስፋው ምንድን ነው? ተስፋ ይታያችኋል? ተስፋ እንዲኖርስ ምን መደረግ አለበት ትላላችሁ? ዶክተር ራሄል፣
0: በዋናነት መንግስት ይህን ያህል አሁን ያለው የለውጡ መንግስት የምንለው 8 አመት መጥቶ እስካሁን ያልተፈታው ችግር አሁን ህዝብ ደግሞ እየተናገረ እያሰማው ያለ ድምፅ አለ። ጆሮ ይስጥ፣ ህዝብን ያዳምጥ። እንዴት ነው መሄድ የሚፈልገው ህዝቡ? ምንድን ነው አቁሙ ትክክል አይደለም እያለ ያለው? ይህንን ምላሽ ይስጥ፣ ህዝብን ያዳምጥ። የሚሄድበት አቅጣጫ ደግሞ ትክክል ስላልሆነ ለውጥ ስላስፈለገ ነው ብሔራዊ ምክክሩን ተቀብሎ ፋሲሊቴት ያደረገው። ስለዚህ አሁን የምንሄድበት አያዋጣም ማለት ነው። ለለውጡ የተዘጋጀ መንግስት ይሁን፣ ህዝብን ያዳምጥ። ተስፋ አይቆረጥም። በሀገር የሚታይ ነገር ግን መተንበይ የሚችል ነገር የለም። ከዚህ ተነስቶ ጆሮ ይስጥ፣ ይለወጥ እንላለን። እግዚአብሔር ጣልቃ ይግባላለሁ። አመሰግናለሁ።
1: አመሰግናለሁ። ዶክተር ሙአዝ፣ ተስፋ እንዲኖር ምን መደረግ አለበት ይላሉ?
3: አይ እኔ ማለት የሚታየኝ በብሩህ መልኩ ይሄ ቢሆን ይሄ ይሆን ይችላል የሚል ለማሰብ በጣም ከባድ ነው። ምክንያቱም አሁን ስርዓት ቀያሪ የሆነ ብሔር ተሻጋሪ አንድነት ፈጥረናል ብለው የሚንቀሳቀሱ የኛውም የቲፒኤልኤፍን ጨምሮ የሚንቀሳቀሰው ሀይሎችም ካየሻቸው ኮር ኢሹ ስትራክቸራል ኢሹዎች አድሬስ የማድረግ ጉዳይ ሳይሆን ስርዓት ቀይረህ ፈንቅለህ ጥለህ ስርዓትን የመቆጣጠር ወይ የመሻገር ካልሆነ በስተቀር ሌላ ነገር የለም። እና በሌላ መልኩ ደግሞ ያው አዲስ አበባ ያለው መንግስት አሁንም የሀገሪቱን ሀብት የሀገሪቱን ጥሪት ተጠቅሜ በጦርነትና በድሮን እየጨፈጨፉ መግዛት ስላሉ የሚል ሁለቱም በየትኛውም ሳይት ተስፋ የሚያሳጣ ነገር ግን በአንድ መልኩ ምን አስባለሁ ስርዓቶች አሉ እየተባሉ ነው የሚወድቁትና በአንድ መልኩ ምንም እንኳ የጋራ የሰላም ግንዛቤ ባይኖረን ምንም እንኳ የተደራጀ ነገር ባይኖር ህዝቡ ውስጥ ግን የገባ አንድ ምሬት አለ። ያ ምሬት ደግሞ ምንድን ነው? የአገዛዞች የተለያዩ አገዛዞች ማለት አገዛዝ እያልኩ ያለሁት አሁን አዲስ አበባን የሚመራው ብቻ አይደለም። ፋኖም ራሱ አንድ አገዛዝ ነው። ቲፒኤልኤፍ አገዛዝ ነው። በትልቁ ጨፍጫፊ ይሁን እንጂ ብልጽግና ዋናው አገር ይቆጣጠር እንጂ ሁሉም አገዛዝ

0: በእነዚህ የተስፋ የመቁረጥ ሁኔታ ምን ይባላል? በሰላም ጥናት አንድ ሲምፖል ሲታሽን ባልመፈላስፋ አለና ምን ይላል? ዘ ጊፍት ኦፍ ፔሲሚዝም የሚለው አለ። የጸለምተኝነት እድል ጭልምም ባለበት ጊዜ ብልጭታ የሚመጣበት ጊዜ ስለሆነ አትሊስት ያገዛዞች ዘመን እየተመናመነ ያለቀ የሚሄድበት ጊዜ ነውና በዛ መሐከም ዶክተር አምላክ ጣልቃ ይግባ እንዳሉስ አምላክም የራሱ እጅ ስለሌለው እጆቹ ሰዎች ስለሆኑ ከኛ መሐከም የነቃ የተሻለ ትላገር የሚያስብ ሰባውንት የሚሰማው አክተሮች ከተነሱ ለውጥ ሊመጣ ይችላል የሚል ሐሳብ አለኝ። ግን ስኖቱ ካም ኤኒሱን በዚህ ባጭር ጊዜ ይሆናል ማለት ግን አይታየኝም። ግን ተስፋን ቆርጥም።
1: አመሰግናለሁ ዶክተር አግሎግ።
2: አዎ አንድ አምስት ነገሮች ላቀረብ። አንደኛ በአሁኑ ወቅት ሰው እየሰለቸው እየዘገነነው ስለሄደ በሰሜንም በመሃል ሀገርም በደቡብ በኩል ግንኙነት እየተፈጠረ ነው። የጋሞ ህዝብ፣ የወላይታ ህዝብ ኤሊቱን ማለት ነው ግንኙነት እየተፈጠሩ ነው። ያነ ተስፋ ይሰጠኛል። ሁለተኛ ምሁራንና ልሂቃን ለመጀመሪያ ጊዜ አይ ይቺ ሀገር በምንም አይነት በብልጽግና መንግስት እስከቆየች ድረስ ትፈርሳለች የሚል አስተሳሰብ ስላለ እነዚህ ለመገናኘት ሙከራ እያደረጉ ነው። ያነ ተስፋ ይሰጠኛል። ሶስተኛ ብሔር ተሻጋሪ የሆነ የአስተሳሰብ ለውጥ ትንሽም ቢሆን ምንት ነው ይላሉ። ግን ያነ ከብሔር በላይ ማሰብ አለብን። ኢትዮጵያ ለመቆየት የምትችለው የሁሉም ዜጎች መብት ሲከበር ነው የሚሉ ኃይሎች ብቅ ብቅ እያሉ ነው። አራተኛ እኔ እንደው አንድ በጣም ስጋት ያለኝ ምንድን ነው የዓለም ህብረተሰብ ዝም ብሎ እኛ እርስ በርሳችን እየተባላን እያየ ነው። ዝም ብሎ ቁሞ ነው ያየው። ዓለም ባንክ ብትሉት እኔ ዓለም ባንክ ነው በቅርብ ማውቀው፣ አይኤምኤፍ፣ የአሜሪካ መንግስት፣ የአውሮፓ የጋራ ማህበር፣ የአፍሪካ አንድነት ማህበር እንደው ለይስሙላ ያክል ድምፅ ያሰማሉ እንጂ ብርጅ ሁነው ያለባቸው መሰረታዊ ችግር መፈታት አለበት። የብልጽግና መንግስት በምንም ችግሩን ሊወጣው አይችልም የሚል አስተሳሰብ መነሳት አለበት። በመጨረሻ ማሳስበው ምንድን ነው ታጣቂ ኃይሎች እኮ እየተዋጉ ነው። ስለ እነሱ አናወራም ብዙ ጊዜ። እነዚህ ታጣቂ ኃይሎች ወጣት ናቸው በአብዛኛው። የወደፊቱን የኢትዮጵያን እድል የሚወስነው ወጣቱ ትውልድ ነው። እነዚህ ታጣቂ ኃይሎች ቀስ በቀስ እርስ በርሳቸው እየተገናኙ እየተሳሰቡ እየተዋወቁ በሚሄዱበት ጊዜ ጥሩ እመርታዊ የሆነ ለውጥ ይመጣል የሚል እሳቤ አለኝ። ሁሉም ኢትዮጵያዊ ከጎሳ በላይ ለዜግነት መብት፣ ለሁሉም ኢትዮጵያውያን መብት፣ ለትግራዩ፣ ለአማራው፣ ለኦሮሞው፣ ሁላችንም የምኖርበት ጂኦግራፊካል ስፔስ ኢትዮጵያ ናት። ኢትዮጵያ ካል ሁላችንም የምንስተናገድባት አገር መመስረት አለባት። አመሰግናለሁ።
1: ሁላችሁንም ለጊዜያችሁና ለጠቃሚ አስተያየቶቻችሁ አመሰግናለሁ። መጪው ዓመት ሰላም የሚሰፍንበት በጎ ነገር የምንሰማበት እንዲያደርግልን እመኛለሁ። ጤና ይስጥልኝ።
2: እናመሰግናለን። ሸዋዬ ዶቸበላንም አንቺንም
3: እኛም እናመሰግናለን።
4: አድማጮች፣ የዕለተ እሁድ ስርጭታችን እየተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። በየመን መንግስት ኃይሎችና በኢራን ይደገፋሉ በሚባሉት የሁቲ አማጽያ መካከል ትላንት አርብ አገር ሽቶ እስከ ዛሬ በተካሄደ ውጊያ ከሁለቱም ወገን ከ140 በላይ ወታደሮች መገደላቸው ተሰማ። ቁጥራቸው በውል ያልታወቀ ሰላማዊ ሰዎችም ተገለዋል ነው የተባለው። በምስራቅ ጀርመን በመተገኘው የዛክሰንአንሃልት ግዛት የአከባቢ ምርጫ ሲካሄድ ዋለ። የግዛቲቱ ምክር ቤት አባላት በሚመረጡበት ምርጫ እስካሁን ድምጽ የሰጡ መራጮች ቁጥር ከአምስት አመታት በፊት ከነበረው ከፍተኛ ብልጫ ያለው እንደሆነ የጀርመን ዜና አገልግሎት ዘግቧል። በኔፓልና በቻይናዋ ቲቤት ድንበር በደረሰው ቅጽበታዊ ጎርፍ አደጋ የሞቱ ሰዎች ቁጥር 1400 ገደማ መድረሱን የየሀገራቱ ባለስልጣናት ዛሬ አስታወቁ። ደብዛቸው ያልታወቀ በሺዎች የሚቆጠሩ ሰዎች በመኖራቸው የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል ተነግሯል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሰላም መልእክተኞች ዛሬ ኬቭን ጎበኙ። የልዑካን ቡድኑ ወደ ዩክሬን ያቀኑት ትላንት ከሩሲያው ፕሬዝደንት ቭላድሚር ፑቲን ጋር ከተነጋገሩ በኋላ ነው። ይህ በእንዲህ እንዳለ ሩሲያ በጥቁር ባህር ትቀዘፍ የነበረች አንዲት የዩክሬን እቃ ጫኝ መርከብ መምታቷን አስታውቃለች። መርከቧ ከምዕራባውያን ሀገራት ለዩክሬን የተላከ የጦር መሳሪያ ጭና ነበር ተብሏል። አድማጮቻችን፣ የዕለተ እሁድ ስርጭታችን ይህንን ይመስል ነበረ። በመስተንግዶ አብሬያቸው የቆየሁት ሽቴ በቀለ ነኝ። ጤና ይስጥልኝ።